0: እንደምናምሽታችኋል አድማጮቻችን። ለረቡ ግንቦት 26 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን ባለፉት ቀናት ጥቃት የተፈጸመባቸው የአርሲ ነዋሪዎች በምን ሁኔታ ላይ ናቸው?
1: ምንም አይነት ተስፋ አይኖርም። እንግዲህ ምናልባት መንግስት እንትን ካለ በተቀረ እንጂ እኛ እንኳን አቅማችንም አናሳ ነው። እፍራት ላይ ነው። በቃ ተኝተን አናድርም። በየተራ ነው ምንተኛ።
0: ትብብር ለኢትዮጵያ አንድነት ምርጫውን በተመለከተ ስላለው
2: በትብብሩ በኩል ያቀረብነው እጩ በፍጹም ወደ አሸነፈበት የክልልም ሆነ የተወካዮች ምክር ቤት አባልነት እንዲገባ አንፈልግም። ያንን አግኝቶ ቢገኝም እጩ እንደ ትብብር የምንቀበለው አይደለም።
0: እነዚህና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በኦሮሚያ ክልል አርሲ ዞን በምዕመናንና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ እስከ መቼ የሚል ሐዘን እንደፈጠረ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ባስተላለፉት መልእክት አስታወቁ። ባለፈው እሁድና ሰኞ በምስራቅ አርሲ ዞን ውስጥ በሚገኙ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸሙ ጥቃቶች 13 የሚሆኑ ሰዎች ሲገደሉ አንድ ቤተክርስቲያን በእሳት የወደመ መሆኑንና ሌላ ቤተክርስቲያን ላይ ዘረፋና ጉዳት መድረሱን የሀገረ ስብከቱ ሊቀ ጳጳስ እና ነዋሪዎች ገልጸዋል። አቡነ ማቲያስ ሐዘናቸውን በገለጹበት መልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በተፈጸሙት ጥቃቶች በመንፈስ ቅዱስ ልጆቻችን እና በቅዱስ

0: ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። በጥቃቱ በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቡና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ብለዋል። ቤተክርስቲያኗ በመድራዊ መከራ ውስጥ ያሉትን ምዕመናን በመታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና መቸገሯን የጠቀሱት ፓትርያርኩ በአርሲ ውስጥ በተደጋጋሚ የሚፈጸመው ጥቃት ከመቆም ይልቅ እየባሰ መምጣቱን በመግለጽ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በአርሲ ከጥቃቱ የሸሹ ምዕመናን አሁን በምን ሁኔታ ላይ ይገኛሉ ስንል ዛሬ ቀትር ላይ ወደዚያው ደውለን ነበር። ለደህንነታቸው ስንል ስማቸውን የሸሸግንላቸውና ድምጻቸውን የቀየርንላቸው አንድ አባት ምንም አይነት እርዳታ እየተደረገልን አይደለም፣ በፍርሃት ተሸብበን ነው ያለነው ሲሉ ነግረውናል።
1: አሁን ግማሹ ስንቴ ማርያም ነው ያለው። ቦታው ያው ከዛ ከሚባለው ጋር ትንሽ ይርቃል፣ 2 ሰዓት ያስሄዳል። በአዳራሽ ውስጥ ነው ያለው ህዝቡ። ከብቱም በቃ ከብቱ፣ ልጁ፣ ህጻናቱ፣ ሽማግሌው፣ አሮጊቱ በቃ እዛው እንግዲህ ተሻግረን ያለውን ነገር ያው አዳራሽ ተሰጥቶን እዛ እንትን እያልን ነው። ከብት ማሳረፍ ያተን ወዲያ ወዲህ እያልን ነው። ዘመድም ያለው በየዘመዱ ዘመድም የሌለው እንግዲህ ከብቱን ግማ አንዱን እያስያዘ ሳርም ምንም እያልን ነው። ተጠልለን በዛ እንገኛለን።
2: እንደው ምግብ እንደዚህ ይቀርብላችኋል ወይ? የምታገኙት እርዳታስ ምንድን ነው?
1: የምናገኘው እርዳታ ምንም አይነት የለም ከመንግስት። ያው ህዝብ ያው ጎረቤት ሀገር ስለሆነ ይሰጡናል፣ ከዚያ ይረዱናል፣ እንበላለን። እንደገናም በፍራቻ ያሸሸነው ነበረ፣ እሱን አንዳንድ እንበላለን። በርክቶ ያሸሸ ማለት ነው።
2: ስለዚህ
1: በዛ ነው ነብሳችን ያለው።
2: ልጆች እንደዚህ ይዛችኋል፣ ቤተሰብ ይዛችኋል እና ቀላል እንደማይሆን እገምታለሁ።
1: በጣም በጣም ሲበዛ በጣም በጣም በጣም መጀመሪያ ነሐሴ 7 ላይ 2 ጊዜ ነው ጉዳት የደረሰብን።
2: እርስዎ ከዚህ በፊትም አደጋ ላይ ነበሩ እንደዚሁ?
1: አዎ፣ እንደውም በአደጋው ቀን ባለቤቴም ወልዳ የዛው ለታ ወልዳ ነው ደሟን እያንተፈጠፈ ይዘን የወጣ ነው።
2: ተርፈዋል? ያኔ ቤተሰቡ እንደዚህ አደጋ አልደረሰም።
1: በዛን ሰዓት የተወሰነ ሰው ነው የሞተው፣ ድነናል። ያው 1-4 ሰው ነበር የሞተው። እዛ በአጋጣሚ መንግስት እዛው ካምፕ አስደረገና ካምፕ እየተጠበቀ እያለ ሲመጡ ሲመለሱ 200 በላይ ጊዜ ነው የተቃጠለው እና ቤተክርስቲያኑም ተቃጥሏል።
2: ይሄ አሁን የሰሞኑን ነው የሚሉኝ?
1: አዎ የሰሞኑን። የዛን ጊዜም ያው ወደ 52 ቤት ምናምን ተቃጥሏል። የተረፈ ንብረት የለም። አሁን ደግሞ መጨረሻው መሰለኝ እንትን ብለን ሸሽተን የወቃ ሱንቴ ማርያም እና ሬቲያ ሚካኤል እናለን።
2: ስለዚህ ይሄ ነገር ለእርሶ የመጀመሪያም አይደለም፣ 2-3 ሆኗል። ለሶስተኛ ጊዜ ስደት ነው ያጋጠመውት?
1: አዎ እኔ ሁለተኛ ነው። የመጀመሪያው ጊዜ ባለቤት ሞልዳ ያው እሱ ነሐሴ 7 ነው 2016 ነሐሴ 7 በዛን ሰዓት እዛ የዕለት ሁለታ ባለቤት ወልዳ እሷን ተነ ደግሞ ይዤ ወጣው። አጎቴ ሞቷል፣ የአጎቴ ልጅ ሞቷል፣ 2-3 ሌላም አለ፣ 4 ሰው ሞተ። ወጣን። ከዛም ደግሞ በቃ ህግ መንግስት የተጠናክሮ በዛ በቦታ ተመለሱ ብሎ የተወሰነ ሰው ተመለስን። እንደገና በድጋሚ ያው ግንቦት 23 እና ግንቦት 24 የሁሉ ተፈጠረ።
2: እንደው አባት አሁን ይሄ ነገር ለእርሶ ሁለተኛ ጊዜ ነው፣ ተስፋ ያደርጋሉ ወይ? እንደው ነገሮች መፍትሄ አግኝተው የሰላም ኑሮ ተረጋግታችሁ የምትኖሩበት ጊዜ ይመጣል ብለው ያስባሉ?
1: አይ ምንም አይነት እኔ የተባባሰ እንደሆን ነው እንጂ በቃ ምክንያቱም ከወረዳው ጀምሮ እስከ ክፍለ ሀገር ምንም አይነት የሚረዳ ነገር የለም። እኛውን ከመኖር መሞት ይቀለናል። መቼም ሰው ራሱን በራሱ አይሞት እንጂ
2: ምን ይሻላል ይላሉ? ምን አይነት መፍትሄ ይታየዎታል?
1: እግዚአብሔር ፈጣሪ እንግዲህ ደህናውን መንግስት ካመጣ እንጂ እኔ በመሰረቱ ምንም አይነት አይታየኝም።
2: ስለዚህ እንደው አሁን ያላችሁበት ሁኔታ በደብሮች ተጠልላችሁ ነው? እንደው በቁጥር እንደዚህ መገመት ይችላሉ ምን ያህል ሰው እንደሆነ
1: ህዝቡ
2: የተፈናቀለው?
1: ህዝቡ 3000 በላይ ይሆናል።
2: 3000 በላይ?
1: አዎ 2 ቀበሌ እኮ ነው፣ 3ኛው ቀበሌ ነው። 3 ቀበሌ ነው።
2: ይሄ ነገር አሁንም መጠለያ ላይ ሆናችሁ የደህንነት ስሜት ይስማችኋል ወይ ነው ወይስ ከዚህም ሌላ አደጋ ሊኖር ይችላል ብላችሁ ትሰጋላችሁ? የህዝቡ ስሜት ምን ይመስላል አሁን ተጠልሎ ያለው?
1: በመለከ ይጨመራል ተጨማሪ ይመጣል ብለን ነው ስጋት ላይ ያለን። ይሄንን እንኳን ይው አንዳንድ ኮምፒውተር ተርፎል ማን ግማሹ ደግሞ የቀንድ ከብት ሄደበት አለ። ዳንስ የቀንድ ከብት ከ150 በላይ ነው ሄደው አሁን። ስለዚህ የተረፈላቸው ሰዎች እየተበዳደሩ እንበላለን። መጪው ዘመን ደግሞ ወደዛ የከፋ ስለሆነ ምንም አይነት ተስፋ አይኖርም። እንግዲህ ምናልባት መንግስት እንትን ካለ በተቀረ እንጂ እኛ እንኳን አቅማችንም ማናሳ ነው። በፍራት ላይ ነው በቃ ተኝተን አናድርም። በየተራ ነው ምንተኛ።
2: በየተራ ነው የምተኙት? ይህን ያህል ስጋት አለ?
1: በስመ አብ ወወልድ ወመንፈስ ቅዱስ። በጣም በጣም አመሰግናለሁ።
0: ትብብር ለኢትዮጵያ አንድነት የምርጫውን ውጤት እንደማይቀበል ከወዲሁ አስታወቀ። በምርጫው ሊያሸንፍ የሚችል የትኛውም የትብብር ዕጩ በትብብሩ ስም ምክር ቤት እንዳይገባም የአራት ፖለቲካ ፓርቲዎች ጥምረት የሆነው ትብብር አሳስቧል። ትብብር ለኢትዮጵያ አንድነት ይህን የገለጸው የጨረባው ምርጫ ዴሞክራሲን አያዋልድ መፍትሄ አይፈይድ በሚል ርዕስ ዛሬ ረቡዕ ግንቦት 26 2018 ባወጣው መግለጫ ነው። መግለጫውን በተመለከተ ቢቢሲ አማርኛ የፓርቲውን ተቀዳሚ ሊቀመንበር አቶ አብርሃም ሃይማኖትና ዋና ጸሐፊ ሚስተር ስላሴ ታምራትን አነጋግሯል። ዋና ጸሐፊዋ ማብራሪያቸውን የጀመሩት የትብብሩን ውሳኔ በማስረዳት ነው።
3: ሙሉ ውጤቱ እጃችን ላይ የደረሰ አይደለም። ውጤቱ ምንም አይነት ቢሆን ነገር ግን በፍጹም ማንቀበለውና አሸንፈን እንኳን ቢሆን ያሸነፉ ቦታዎች ላይ በፍጹም ትብብሩን በመወከል ወደ ምክር ቤት እንዳይገባና ያንን ያደረገ የትብብሩ እጩ ካለም በፍጹም ማንቀበለው እንደሆነ ገልጸናል። ስለዚህ የኛ ኢሹ የውጤቱ የመሸነፍ የማሸነፍ ጉዳይ ብቻ ሳይሆን አጠቃላይ ምርጫ ሊባል የሚችል ጉዳይ እንዳልሆነ፣ ምርጫ ካለመባል አልፎ ደግሞ የኢትዮጵያን ስቃይ ለማራዘም ከዚህ ቀደም ሲደረጉ ከነበሩ ምርጫዎችም የባሰ እንደሆነ ጭምር ነው። ግን እስካሁን ድረስ ባለን መረጃ ያሸነፍንባቸው አካባቢዎች አሉ፣ ከታዛቢዎች ባገኘነው መረጃ መሰረት።
0: ስለዚህ ባሸነፋችሁባቸው ቦታዎች ያሉ እጩዎች በአጠቃላይ ምክር ቤት እንዲገቡ፣ የክልልም ይሁን የህዝብ ተወካዮች ምክር ቤት እንዲገቡ አትፈልጉም?
3: በፍጹም የኛ በትብብሩ በኩል ያቀረብነው እጩ በፍጹም ወደ አሸነፈበት የክልልም ሆነ የተወካዮች ምክር ቤት አባልነት እንዲገባ አንፈልግም። ያንን አግኝቶ ቢገኝም እጩ እንደ ትብብር የምንቀበለው አይደለም።
0: ምናልባት በምርጫው እስከ ተወዳደራችሁ ድረስ የተወዳደራችሁት ምክር ቤት ለመግባት እስከሆነ ድረስ ይህ እንዳይሆን የምትፈልጉበት ምክንያት ምንድን ነው?
3: ምክር ቤት ለመግባት አይደለም የተወዳደር ነው በሂደት ውስጥ ከህዝባችን ጋር ለመገናኘት፣ ከዛ ባለፈ ደግሞ በሂደቱ ውስጥ ያሉ እኩይ ተግባራትን የማጋለጥ ስራ ነው ስንሰራ የቆየ ነው። አሁንም በምርጫው ቀን የሚያደረግ ነው፣ ከዛ የተለየ አይደለም። ስለዚህ የምክር ቤት የመግባት ያለመግባት እና የተወሰኑ ወንበሮችን የማግኘት ጉዳይ አይደለም። ያም የኢትዮጵያን ችግር ይፈታል የሚል እምነት የለንም። እንዳልኩ አሁን ያለው አገዛዝ እያደረክ ያለውን ቀጥል፣ እኔም የፓርላማ አባል ሆኜ ያንን ስታደርግ ምናልባት በጣም ጠንካራ ከሆንኩ እየተቃወምኩ የተቃውሞ ድምፅ እያሰማው፣ ካልሆነም እያጨበጨብኩ እየፈረምኩኝ የምታደርገውን ሁሉ ደግፋለሁ ከማለት የተለየ ትርጉም የለውም እና ያንን የማድረግ ፍላጎት ስለሌለ እስካሁንም ድረስ ያለ ነው። ከዳር ሆኖ እዛ መግለጫ ላይ እንደገለጽ ነው ከዳር ሆኖ እንዲህ ሊደረግ ነው እንዲህ ተደርጓል እንዲህ የሚባል ነገር አለ ከማለት በትክክል ውስጥ ሆነን አይ እንዲህ እየተደረገ ነው የሚለውን በእርግጠኝነት መናገር እንድንችል ያደረግ ነው። አንድ የትግል ስልት ነው እንጂ የፓርላማ ወንበር የማግኘት ያለማግኘት ጥያቄ አይደለም እኛ ጋር ያለው።
0: ስለዚህ ምን እንዲሆን ነው ፍላጎታችሁ? በምርጫው የሚገኘውን ውጤት የመቀበል ፍላጎት ከሌላችሁ ለምርጫው እውቅና አትሰጡም ማለት ነው? ምንድን ነው እንዲሆን የምትል?
3: ለምርጫውም ለውጤቱም እውቅና አንሰጥም። ሰንፍ ያለው ብሎ የሚመጣ አካል እንዳለ እናውቃለን። ነገር ግን ያ ስርዓት ሁሉም የፖለቲካ ኃይሎች ጋር እስካልተነጋገረ እና ዘላቂ መፍትሄዎችን ለማስቀመጥ ሁሉም የፖለቲካ ኃይል እስካልተስማማ ድረስ ዓለም አቀፉ ማህበረሰብም ለዛ አካል አይደለም እውቅና የሚመስል ነገር ራሱ ተሰጠ በኢትዮጵያውያን መከራ ላይ እንደ መሳለቅ እና ከዛም ባለፈ ያለው መከራ እና ስቃይ ይቀጥል ብሎ ግሪን ላይት እንደ መስጠት ነው የምንቆጥረው።
0: የምክር ቤት መቀመጫ ሊያሸንፉ የሚችሉ የትብብሩ እጩዎች ምክር ቤት እንዳይገቡ የተወሰነው በትብብሩ ስራ አስፈጻሚ ሙሉ ድምጽ መሆኑን የትብብሩ ተቀዳሚ ሊቀመንበር አቶ አብርሃም ሃይማኖት ተናግረዋል። ለኢትዮጵያ ችግር መፍትሄው ፖለቲካዊ ድርድር ብቻ ነው የሚል አቋም እንዳላቸው ማብራርተዋል።
4: በምርጫው ሂደት ውስጥ የተስተዋለው ግዙፍ ችግር በጣም አስደንግጦናል። እዚህ ሀገር ላይ በዚያ ከሄ

0: በትክክል ዲሞክራሲ ሊወለድ አይችልም። በትክክል ደግሞ ህዝቡ በሰላማዊ ትግል ተስፋ አድርጎ ሊቀጥል አይችልም። ኢቭን ሰላማዊ ታጋዮችን ጭምር በእንቅስቃሴው ተስፋ ሊቆርጡ የሚያስችል ድርጊት ነው በምርጫው ዕለት ያየ ነው። ድፍረት፣ በጣም ከፍተኛ የሆነ የካድሬዎች ድፍረትና ንቀት፣ ግልጽ የሆነ ዘረፋ፣ ማዋከብ፣ በጣም የሚያሳፍር ድርጊት ነው የተከናወነው። እና እንዴት ነው ይህንን ተስፋ ልታደርግ የምትችለው? ስለ ቀጣዩ ጊዜም ተስፋ ልታደርግ የምችለው ነገር የለም። ስለዚህ ሰላማዊ ትግልን ተስፋ እንድቆርጥበት ጭምር የሚያደርግ እንቅስቃሴ ስለሆነ ይሄ በጣም አደገኛም ስለሆነ ቁጭ ብሎ መነጋገር፣ መወያየት፣ ሀገሪቱ ወደ አላስፈላጊ ቀውስ እንዳትገባ መፍትሄ ማበጀት ያስፈልጋል። ሀገሪቱ እውነተኛ ድርድርና ውይይት ትፈልጋለች፣ ንግግር ትፈልጋለች። እውነተኛ ብሔራዊ እርቅ፣ መግባባት የሚያስፈልግበት ሰዓት ላይ ነው ያለ ነው። ዲሞክራሲን የሚያዋልድ መፍትሄ መፈለግ አለ። አሁን ባለው ሁኔታ ግን ስለ ቀጣዩ 5 ዓመት ምርጫ ወይም ስለ ቀጣዩ በዚህ በሰላማዊ ትግል ውስጥ ተስፋ ማድረግ ሙሉ በሙሉ የሚያስቆም ስለሆነ በአስቸኳይ ስለ ሀገር የሚገዳቸው ወዳጅ ሀገራትም ጭምር ጣልቃ መግባት ይኖርባቸዋል። መንግስትም ወደ ልቡ ተመልሶ ያሰራቸውን ፈቶ በትጥቅ ትግል ውስጥ ያሉ ወገኖችን ጋር መደራደር፣ ከእኛም ጋር መነጋገር ያስፈልጋል።
1: ቢቢሲ ከምርጫ ቦርድ አስተያየት ለማግኘት ያደረገው ሙከራ አልተሳካም። ይሁንና አዲስ አበባን ጨምሮ በምርጫ ሂደቱ ላይ ጉድለቶች የታዩባቸው አንዳንድ የምርጫ ጣቢያዎች መኖራቸውንና ቦርዱ የተለያዩ እርምጃዎችን መውሰዱን የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ትናንት በሰጡት መግለጫ ላይ አንስተዋል። 7ኛውን ጠቅላላ ምርጫ የታዘበው የአፍሪካ ሕብረት ታዛቢዎች ቡድን ትዝብቱን በማስመልከት ባወጣው የመጀመሪያ ደረጃ መግለጫው ከምርጫው ባለፈ የፖለቲካ ውይይት አስፈላጊነት ላይ አጽንኦት ሰጥቷል። 73 አባላትን ያካተተውና በቀድሞው የኬንያ ፕሬዝደንት ኡሁሩ ኬንያታ የተመራው የህብረቱ የታዛቢዎች ቡድን በምርጫው የታዘባቸውን ጠንካራና ደካማ ጎኖች ከዘረዘረ በኋላ የኢትዮጵያ መንግስት፣ የፖለቲካ ተዋናዮችና ሁሉም የሚመለከታቸው አካላት ሀገራዊ መግባባትን ለማሳደግ በፖለቲካ ተዋናዮች መካከል መተማመንን ለማጠናከርና የዲሞክራሲ ስርዓት ግንባታን ለማራመድ አካታችና ቀጣይነት ያለው የፖለቲካ ውይይት ላይ እንዲያተኩሩ አበረታቷል። በኢትዮጵያ ህገ መንግስታዊ ማዕቀፍ ውስጥ ልዩነቶችን በሰላማዊ መንገድ ለመፍታት እንዲህ አይነቱ ውይይት አስተዋጽኦ እንደሚኖረው ምክር ሀሳብ ለግሷል። የቀድሞ የኬንያ ፕሬዝደንት ኡሁሩ ኬንያታንና ባልደረቦቻቸውን አግኝተው ያነጋገሩት ጠቅላይ ሚኒስትር አብይ አህመድ የአፍሪካ ህብረት የምርጫ ታዛቢ ልዑካን ለዲሞክራሲ ግንባታ ሂደታችን ላበረከቱት አገልግሎትና አስተዋጽኦ የላቀ ምስጋናችን እናቀርባለን ብለዋል። የቡድኑን ምልከታ የተሟላ ውጤት እንጠብቃለን ያሉት ጠቅላይ ሚኒስትሩ የመጀመሪያ ደረጃ ሪፖርቱን በተመለከተ ግን በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍ ላይ አስተያየት አልሰጡም። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የታዛቢዎች ቡድንም የመጀመሪያ ደረጃ መግለጫውን አውጥቷል። በኢትዮጵያ የአውሮፓ ህብረት ልዑክና 22 የህብረቱ አባል ሀገራት በኢትዮጵያ ከሚገኙት የካናዳ፣ ኖርዌይና ስዊዘርላንድ የዲፕሎማሲ ልዑካን ጋር በጋራ ባወጡት መግለጫ 7ኛው ጠቅላላ ምርጫ መካሄዱን ደግፈው የአፍሪካ ህብረትና ኢጋድን ሪፖርት እንደሚጠብቁ አመልክተዋል። ግንቦት 24 ምርጫ ያልተካሄደባቸው ስፍራዎች እድሉን እንደሚያገኙ ያላቸውን ተስፋ ም ገልጸዋል። ይህ ቢቢሲ አማርኛ ነው። አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። የምርጫው ዝግብ በገጠማት ሶማሊያ በፕሬዝደንቱ ቤተ መንግስት አቅራቢያ ተኩስ ተሰማ። በሞቃዲሾ ውስጥ ከሚገኘው ፕሬዝደንታዊ መቀመጫ ቪላ ሶማሊያ ቅርብ ርቀት ላይ ከፍተኛ ተኩስ የተነሳው አገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። የደቡብ አፍሪካ ፖሊስ በሁለት የሞዛምቢክ ዜጎች ግድያ ላይ ምርመራ እያደረገ መሆኑን አስታወቀ። ሁለቱ የሞዛምቢክ ዜጎች በደቡብ አፍሪካዋ ሞሰል ቤይ ከተማ መገደላቸውን የአገሪቱ ባለስልጣናት ሲገልጹ፣ ቀደም ሲል የሞዛምቢክ መንግስት 5 ዜጎቹ በቀጥታ መጤጠል ከሆነ ጥቃት ጋር በተያያዘ መገደላቸውን ገልጾ ነበር። አሜሪካ ከጉልበት ብዝበዛ ጋር በተያያዘ የአፍሪካ ሀገራትን ጨምሮ በሌሎችም ላይ አዲስ ታሪፍ ጣለች። 60 የዓለም ሀገራት የጉልበት ብዝበዛን ለማስቀረት ተገቢውን ጥረት አላደረጉም በሚል ነው ከ10 እስከ 25 በመቶ ታሪፍ የተጣለባቸው። ሩሲያ በምትቆጣጠረው የዩክሬን ግዛት በአውቶቡስ ላይ በተፈጸመ የድሮን ጥቃት 7 ሰዎች ተገደሉ። ከሞስኮ ወደ ክሬሚያ ይጓዝ በነበረ አውቶቡስ ላይ ረቡዕ ማለዳ ተፈጸመ በተባለው ጥቃት ከተገደሉት በተጨማሪ 11 ሰዎች መቁሰላቸውን ባለስልጣናት አስታውቀዋል። ዜናዎቻችን እነዚህ ናቸው። በመጨረሻም አሜሪካና ኢራንን ውሎ የተመለከተ ዘገባ ሰምተን እንመለሳለን።

0: ኢራን ትናንት ክፉኛ አምራን ያመሸችው በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በፈጸመችው የድሮን ጥቃት አንድ ሰው ተገድሏል 60 ሰዎች ደግሞ ቆስለዋል የሀገሪቱ ባለስልጣን ናቸው የተናገሩት የኩዌት የመከላከያ ሚኒስትር ቃል አቀባይ ጥቃቱን የኢራን የወንጀል ድርጊት ነው ሲሉ ክፉኛው ግዘውታል የኢራን እስላማዊ ዘበበኩሉ አሜሪካ በነዳጅ አኝ መርከባችንና በቀሽም ደሴታችን ላይ ለፈጸመችው እኩይ ተግባር የአጸፋ ምላሽ ነው የሰጠነው ብሏል ኢራን ቀደም ብላ በባህር ሰላጤ የሚገኙ የአሜሪካ ወታደሮች ሰፈሮችን ኢላማ ማድረጓን አሳውቃ ነበር አሜሪካ ጧት ላይ ራስን የመከላከል እርምጃ በኢራን ላይ መውሰዷንና ወደ ኩዌትና ባህሬን የተወነጨፉ የኢራን ሚሳኤሎችን መታ ማክሸፏንም ተናግራለች በኩዌት አየር ማረፊያ ላይ በተፈጸመው የኢራን የድሮን ጥቃት የተገደለው ግለሰብ ያለመታደል ሆኖ እንዳዊ ዜግነት ያለው መሆኑ ታውቋል የህንድ የውጭ ጉዳይ ሚኒስትር ባወጣው መግለጫ ጥቃቱን አውግዞታል ሌሎች በርካታ ዜጎችም ጉዳት እንደደረሰባቸው ገልጿል ዛሬ በኢራንና አሜሪካ መካከል የተካሄደው ያጸፋ ጥቃት መቋጫ ያላገኘውን የሁለቱን ሀገራት ድርድር ጨርሶኑ እንዲቋረጥ ሊያደርገው ይችላል የሚል ስጋት ተፈጥሯል ይህ በእንዲህ እንዳለ አሜሪካ የቴህራን መንግስት በሚጠቀመው ክሪፕቶከረንሲ ላይ ማዕቀብ ጥላለች ሮይተርስ የዜና ወኪል እንደዘገበው የክሪፕቶከረንሲ መገበያያ ከሀገሪቱ ህጋዊ የገንዘብ ስርዓት ጋር በትይዩነት እያገለገለ ነበር ለዚህም ማሳያ በኢራን ኢንተርኔት በተዘጋበት ጊዜ ሳይቀር ኖቤቲክስ ክሪፕቶከረንሲ አገልግሎት ሲሰጥ ነበር የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት ማክሰኞ በሰጡት መግለጫ የኢራን ኢኮኖሚ የተንኮታኮተ ባለበት ወቅት እሳቸው ነው ያሉት አገዛዙ ለራሱ እኩይ አጀንዳ የዲጂታል መገበያዎችን ማዕቀብን ለማምለጥ እንዲሁም ሀብትን ወደ ውጭ ሀገር ለማሻገር ሲጠቀምበት ነበር ብለዋል የሮይተርስ ዘገባ እንደሚያሳየው ኖቢቴክስ የሰኘው ክሪፕቶከረንሲ ከኢራናውያን ቤተሰቦች በተገኙ ወንድማማቾች የተመሰረተ ሲሆን ከአዲሱ ጠቅላይ መሪ ጋር ጥብቅ ቁርኝትም አለው። የአሜሪካ ግምጃ ቤት ሁለቱ ወንድማማቾች ላይ ማዕቀብ መጣሉን ማክሰኞ ዕለት አስታውቋል።
1: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር አብራችሁን ስለቆያችሁ እናመሰግናለን ዝርዝር ዘገባዎችን ለመከታተል ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ የዛሬውን በዚህ አበቃን ዜናዎቹን እየመረው ኬኔዲ አባርተ አብራያችሁ ቆይታ አድርጌያለሁ ቴክኒኩን ዴቪስ ሞሳሮ ተቆጣጥሮታል ነገ በሌሎች ዘገባዎች እንገናኛለን ጤና ይስጥልን

0: ኣብ ዝተረኣየ ልብዳታት እቲ ሕማም መጠን ተኽእሎ ሞት ካብ 25 ክሳብ 90 ሚታዊት በፂሑ ነይሩ እቲ ቫይረስ ካብ ሰብ ወይ እቶም እንስሳታት ብዝወፅእ ከም ደምን ቀልቀልን ዝበሉ ፈሰስቲ ብምትንኻፍ ከም ዝመሓላለፍ ይፍለጥ ስለዚ ፅሬት ኣካላት መስተይን መብልዒ ኣቑሑትን ሽቓቕ ምንፃፍ ዓራውትን ወዘተ ወሳኒ ምዃኑ እዮም ሰብ ሞያ ጥዕና ዝምዕዱ ኣብ ክልል ኦሮምያ ዞባ ኣርሲ ኣብ ልዕሊ ኣመንትን ኣብያተ ክርስትያንን ዝፍፀም ምጥቃዕቲ ክሳብ መዓስ ዝብል ሓዘን ከም ዝፈጠረ ፓትርያርክ ኦርቶዶክሳዊት ቤተ ክርስትያን ኢትዮጵያ ብፁ ኣቡነ ማትያስ ተዛሪቦም ኣብ ዝሓለፈ ሰንበት ሶኒን ኣብ ክልተ ወረዳታት ምብራቅ ኣርሲ ብዝተፈፀመ ምጥቃዕቲ 13 ሰባት ከም ዝሞቱን ሓደ ቤተ ክርስትያን ከም ዝተቐፀለን ነበርትን ምንጭታት ኦርቶዶክሳዊት ቤተ ክርስትያን ንቢቢሲ ሓቢሮም ሊቀ ጳጳስ ሃገረ ስብከት እቲ ከባቢ ዝርዝር በቲ ምጥቃዕቲ ዝሞቱ ሰባት ክዝርግሑ ከለዉ ሰበስልጣን ምምሕዳር እቲ ከባቢ ብዛዕባ እቲ ምጥቃዕቲ ይኹን ጉድኣት ዝኾነ ሓበሬታ ከም ዘይብሎም ንቢቢሲ ገሊፆም ነዚ ስዒቡ ብፁ ኣቡነ ማትያስ ኣብ ኣርሲ ኣብ ልዕሊ ኣመንትን ቤተ ክርስትያንን ዝበፅሕ ዘስካሕክሕ ምጥቃዕቲ ልብና ደሚዩ ኢሎም ቢቢሲ ንዚ ተፈላለዩ ነበርቲ ኣዘራሪቡሎ ነፃነት ደበሳይ ዝርዝሩ ኣዳልያቶላ
1: ምንጭታት ቢቢሲ ካብ ሃገረ ስብከት ምብራቅ ኣርሲ ከም ዝሓበርዎ እቲ መጥቃዕቲ ሰንበት 24 ጉንቦት 218 ብቆፃፅራ ግዝ ከም ዝጀመረን ኣብ ወረዳ ሰልጣና ፍሉይ ስሙ ቤቼቶ ኣብ ዝተባሃለ ከባቢ ክልተ ሰባት ኣብ ወረዳ ኣሰኮ ድማ 11 ሰባት ከም ዝተቐትሉ ሓቢሮም ኣብቲ መጥቃዕቲ ዝተፈፀመሉ ከባቢ ሓዉ ከም ዝተቐትለ ንቢቢሲ ዝሓበረ ነባሪ 101 ዓመታት ዘቑፀረ ጠለታ ገብርኤል ቤተ ክርስትያን ብሓዊ ሙሉእ ብምሉእ ከም ዝዓነወ ይገልጽ ክቡራት ሰማዕትና እዞም ዘዘራረብናዮም ነበርቲ ብምክንያት ስጋኣት ድሕነት ድምፆም ተቐይሩ ከም ዘሎን ስሞም ከም ዘይንረቕሖምን ንሕብር
2: ነቶም ኣድማ በተንቲ ኣብኡ ተመዲቦም ካብ ዘለዉ እቶም 3 ሞይቶም ብ23 ድማ 2 ሞይቶም ማለ ከዓ ሓደ ሞይቱ ሓደ ድማ ቆሲሉ ኣሎ ካብ እስላም እውን ዝተቐትሉ ሽማግለ ኣለዉ እቶም 3 ኣብ ሓደ ጉድጓድ እዮም እዚኦም ድማ ክሳብ ሕጂ ኣይተቐብሩን ርእሶኦም እውን ኣይተላዕለን ካብ ታቦተ ሕጊ ወፃኢ 101 ዓመት ዘቁፀረ ጠለታ ገብርኤል ቤተ ክርስትያን ብሓዊ ምሉእ ብምሉእ ነዲድ እዩ
1: ካልእ ጓል 12 ዓመት ውላዶምን ካልኦት ቤተሰቦምን ከም ዝተቐትልዎም ዝገለፁ ነባር ወረዳ ኣሰኮውን ስድራ ቤቶም ሒዞም ክወፁ ከም ዝተገደዱ ይገልፅ ብዘይካዚ ንድሕነቱ ስሙ ክንዕቅቦ ዝሓተተ ውልቀ ሰብ ብወገኑ ኣብ ዝሓለፈ ዕለታት ዝተፈፀሞም መጥቃዕቲ ብምረት ይገልፅ
3: ከዚ ቀደም ልጆች ዘለውብኝ
4: ቅድሚ ሕጂ ቆልዑት ቀቲሎም ለይና ብኣዳማ መፅእ ኣለኹ ንሕና ንድሕነትና ቀዋሚ ሰራዊት ይመደበልና ኢልና ካብ እናሓትት 5 ዓመታት ሓሊፉኣሎ ግን ሰራዊት የለን ርእስኩም ሓልው ዝብል እዩ ግን ንሕና ሓረስቶት እምበር ዝቐሰምናዮ ተዓሊም እውን የልቦን ኣነ ንኣብነት 3 ኣባይቲ ተቓፂሉኒ ስለዚ ዝበዝሕ ሰብ ፈሪሑ መረበቱ ለቂቁ እናሃደመ እዩ ዘሎ በቃ ብፀሎት ናብ እግዚኣብሔርን ናብ መንግስትን እናጠርዓናን ኢና ዘለና ኣማራፂ የብልናን በቃ ደቀይ ፈቐድኡ ኣብ እንዳሰብና ራሕራሕኩ ይና ብለኹ ደቀይ እውን እንዳሰብና ሰርሑ ኢና ዘለና
1: ሊቀ ጳጳስ ሃገረ ስብከት ኣርሲ ኦሮምያ ንክልል ሶማልን ጅግጅጋ ዝኾኑ ብፅእዎ ቅዱስ ኣቡነ ኤልሳኤ ኣብ ዘውፅዎ መግለፂ ኣብ ምብራቅ ኣርሲ ወረዳታት ኣሰኮ ሽሪካን ህንቀሎ ዋቤን 13 ኦርቶዶክሳውያን ኣመንቲ ተቐቲሎም ልዕሊ 280 ኣመንቲ ተመዛቢሎም 101 ዝዕድሚኡ ቤተ ክርስትያን እውን ተቓፂሉ ክብሉ ሓቢሮም ቢቢሲ ኣምሓርኛ ንሓላፊ ቤት ፅሕፈት ኮሚኒኬሽን ክልል ኦሮምያ ሃይሉ ኣዱኛን ንሓላፊ ቤት ፅሕፈት ሰላምን ፀጥታንቲ ክልል ኣራርሳ መርዳሳን ብተደጋጋሚ ደው ኢሉ ብዛዕባ መጥቃዕቲ ሓበሬታ ንምርካብ ፈቲኑ ኣይሰመረን ቢቢሲ ኣፋን ኦሮሞ ንሓላፍ ቤት ፅሕፈት ኮሚኒኬሽን ዞባ ኣርሲ ሶሪ ወጊ ትማልሶሉስ ምሸት ንዘቕረበሉ ሕቶ ክሳብ ሕጂ ዝኾነ ሓበሬታ የብልናን ገና ነፃር ኣሎና ክብል ምላሽ ሂቡ እቲ መጥቃዕቲ ካብ ዝተፈፀመሎም ከባብታት ሓደ ዝኾነ ኣመሓዳሪ ወረዳ ህንቀሎዋቤ ሓሰን መሓመድ ብዛዕባ እቲ ሰብ ዝተቐትለሉን ንብረት ዝዓነወሉን ፍፃመ ዝኾነ ሓበሬታ የብልናን ኢሉ እዞም ጥቕዓት ዝፈፀሙ መን እዮም ክንብል ንነበርቲ ኣብ ዝተወከስናሉ ሸኔ ከም ዝኾኑን ተዓጢ ም ከም ዝነበሩን ብምግላፅ ንዝሓለፈ 6 ዓመታት ከቢድ እዋናት ከም ዘሕለፉኦም እቶም ቢቢሲ ዘዘራረቦም ነበርቲ ዝገልፁ ይኹን እምበር ቢቢሲ ናይ ትምህርቲ መጥቃዕቲ ተኣሳሲሩ ስሙ ዝለዓል ዘሎ ሰራዊት ሓርነት ኦሮሞ ውሃቢ ቃል ምዃኑ ዝገልፅ ኣብ ሰሜን ኣሜሪካ ዝመደበሩ ጅሬና ኣያና ኣብ ዝተወከሰሉ እዚ መጥቃዕቲ ኢድና የብሉን ክብል ነፂግዎ
0: ናብ ሓፀርቲ ዜናታት ከስክረኩም ኣብ ናይጀርያ ብሞት ብዙሓት ሰባት ገበነኛታት ኮይኖም ዝተረኽቡ 4 ሰባት ብሞት ተፈሪዶም እቶም ኣባላት

0: ሰብ ሓሎ
1: ምዕራባውያን ሃገራት ንናይ ምዕባለ ረብሓታትን ቀዳምነት ብምሃብ ነቲ ስርዓት የቐፅልዎ ኣለዎ ክትብል እውን ወቒስኪ እኹ ሞ እዚ ካሲ ምስቲ ዝበልክዮ ተቓራኒ ይኸውን ኣሎ ሞ ከመይ እዩ እዚ
0: ኣይቃረንን እዩ ምክንያቱ ንሕና ኣብዝዕለ ዘለናዮ ምዕራባዊ ሃገራት ሽግራትና ተራእዩ ክሳብ ኤርትራውቲ ኮይንካ ንኣብነት ካብ ኤርትራ ዶክመንትካ ክተምፅእ ከምዘይትኽእል ወፃ ከምዘለካ ናይ ሙሉእ ዕድሜኻ ወተሃደር ንክትከውን ከም ትፍረድ ትግደድ ብዘይ ፍርዲ ኣብ ቤት ማእሰርታት ክትበልኽ ከምትኽእል ካብ ሃገር ትወፅእ እንተኽኢልካ ከምዘይፍቀደካ ይፈልጡ እዮም እዚኦም ሃገራት ዘለናዮም ስለዚ ነዚ ስለዝፈልጡ እዮም ንጉዳይና ነቲናትና ናይ ኣሳይለም ሕቶ ናይ ዕቑባ ሕቶ ዝቕበልዎ ተመሊሶም ምስቲ ስርዓት ምድንጋፅ ክህልዎም እቲአን ሃገራት ኣብ ዘለዋ እቲ ዲፕሎማሲ ምስኡ ዘሎን እቲ ኣብዚ ዘለናዮ ምዕራባውያን ሃገራት መፂኦም ዝገብርዎን ንጥፈታት ደው ከብሉን ክገብራ ኣለዎን እንድሕር ዘይገይረን ግን ነቲ ናትና ወፅዓ ንክቕፅል ኣበርክቶ ይገብራ ኣለዋ ማለት እዩ
1: የቐኒልና ጋዜጠኛን ገጣሚት ይርጋኣለም ፍስሓ
0: ኣነ እውን የቐኒለ
1: ክብራ ሰማዕትና ናይ ዝዕለት ፈነዋና ኣብዚ ዛዚምና ኣለና ምሳኹም ዘምሰኹ ኣዘይ ብርሃነ ምስ ኣወሃሃዲት መደብ ነፃነት ደበሳይ ተረኛ ቴክኒሽን ደቪስ ምዋሳሩ ብምዃኒና ፅባሕ ብካልእ ትሕዝቶ ክሳብ ንረኽብ ብሩክለይቲ